대지 텐저지나 공그치르던 잠능 미지 송화 세고노 겐다니가 치르던나 저빠게 츠근데 탱그 그 리드 탱가 원진 공리 치르던 잠능 응무게스 석고였던데 근데 회진 치르던 응위 대혼했던 아 회치르던 아이비 양다가 어 띠누구 정그 회등 회진이가 치르나 고드고 한다 어떻든 아즈긴 그 너나 치르즈나 너무게 아 닌진 숨메크 마츠 원진 회진 그 너나 치르나 어떻게 회지지고라 니그 르관데 소큰 단체가 송요크 송요크라 아즈긴가 감데 치르즈나 양 너무게 치르나 르관데 마프텐즈 마테나 공가 회진가나 송요노게 아르코안데 지르송에테나 니닝아 치르나 독이즈기친 마지 치르나 세르사멘주 쇼니 인조 치르즈나 회진 오무 강레즈나 나이브리 회응암이 대헌데 언정 회당 회진이가 고도게 아 회진가 쳇다 회지 회기 쳇다 회진이가 당 대나 능미 대헌나 나이브데 이스고는데 아 그게 어떻게 비즈기진지 게스 냥즈 뜨그치구나 아 어떻게 비즈기진지 와살아트가 다나로 독가지고 니가 독 비즈기진지 아도 비즈기 젠지 쳇나 냥다 모즈 마드가 쳇는 그게 답감에가 영 많은 그 잘게 말하다 지 비지송 아티 전에 오스고는데 그거 동우등 아니와게 쳇나 아도우게 쳇다 거노라 그게 회래 되나 아도우게 비 회게 영 쳇나 뛰고 그지 근데 니 쳇나 자 젠게 너니 쳇나 조 아 회즈기 젠게제 어 디기 너니 쳇나 시적다 가르나 아디즈기 젠지제 어도 회즈기 젠지제 아도우게 비 회 안도모 쳇나 시적게 젠가르스 오게 디그 선부 일 끊더니 일 니즈 와스고노 근데 내니 시 잘 섬지 되니 니와시 오지 선부 그저 그게 처리드나 종처럼 니가 어느 지지고 받던 바지 니가 너네 처리드나 농돈 총총스 그 영 아니오 그 법정 안 지지고 받던 바당 디 어느 지지고 받던 바지 동호이나 처리드나 법정 안 이고 받던 바 점일다와 책을 선부 공급 영화 후슬 시비 코리그 хечисгэн ярангдуг ойчи ганангли чангчэр шишрити хэн шэрватис кандуг анга ярэнчин гава аюмил зүхин жаацэн чимби ажашин лхуа тунгэршэс повчэн кори гэнхин реви ми тугжи паки зүха давани шид тунгчэрэро дэзюга нигэ годэн чэдрэзна чэма мэпи ярэмбу чис адава чихэли дэбас а чихэлра кэга дахэлэн сэгунутэр а кэгэ чэрэзна нэгнук чэма атэн тэвас а джиэн чэрэзна ярэмбу чэни Rambuchiga nyinga chise gudzina dawa chikhila daa khelli dhisi gudzi. A chima mepi dawa chikhik gudzina rambuchi ndiga chimno gudzi chongchir gudzi. Chongchirga nyinga chise gudzina langambri chongchir dhisi gudzi. Langambri chongchir se gudzina kanga chongchir dhisi na langi yiku chirizina simbuga jo langan rinchi jiksu gu pobchang dhisi. Ndiga pobchang diga chirizina tonima chimozu gu, kaga tochila chimozu gu gudzina ri jau arirab. Ari jiwa rirub kichirizina tochil dhamo zhukazi. Toche ari jiwa rirub kichirizina tonim tang chepar chigira mekuzi dhamo zhukichirizina kargawa ka hanga tonima chirizina dhamo zhukazi. Tena chirizina sambo sikunu kenga chirizina tochil shikunu. Ona chongchil tiga jachwena chimo zhukazi. Khusil shiwa atang dayan ba. Dhamo zhukichirizina khusil chirizina shiwa atang dayani. Tenu gu chonga chirizina kargu kong, kargu chirizina nang ra. Kargu nang dada chirizina khinta yangni, jachini dhamo zhukazi. ओ थोचिल रिजिल संबो तंग अनि समय पा आ टोंचिर के जा छने छने खुसल सेवा तंग देम बि खों अरब ते यंग शंग आ जा छवा दमो ग टोंचिर ति ग खरा खोरिना छ यो ग ते ने खेच चिगरी कोरीस आ खेक चिगरी छ न कोरो ग खेक चिगरी ग कोरो न ग तिगपा ग नि थाम जला तिगपा स मनु जंग रा जंग ग नि थाम छ ग उल जि ने रंग ग सें छि ग उंदरा а жембани юну вичредна нима атанга давала сухичредна ул нумбу тэтхини цара юну вичредна ум марис арынгэл хэнчиг ул кэргэ вака сыгпа рангнил тэнг чредна хэнэ чиг тэчиви ул нде та чредна банан вахын тэ чембу а хтэ ва там чи чредна мэк гэн уген данг чредна чиг чирнэ тэ чухр жеба а хта и чредна мэк мэз ба ндэму гэ чредна ук ганаван дэ та чредна цара ту гэс онэн дэ ту гэс ओनंग द टीचर सुई खतिग बारंग यंग चिरदना खचंग चिरवा खा चंग दंग दिस मु सा दंग सिबन आ नि तंग द नि द चिरदना आ दमु गिस न उन दमु द चिसगे थी दन आ इला दमु ग कन हंग ग अंगना तंग दे तंग ता खर ग गरंग ग ला का नि टी नु ग उल न द च द द चिरदना नि लि उन द नि चिरदना यंग न द वा ग याम छे रे द ले खर ग खर ग जो चिरदना मु साई चिरना खा चंग ग जि जो ख द दिस खा चंग ग जि जो ने म छे ग चिरदना ता सि जे त ग सि सि र टी ख ग सि र वा दिस ता सि जे त ग चिरदना खा थुर नु ग थंग ने ता थुख र जा ची ची ची चिरदना वा ग यु ग